ሲቪል ሆኜ ሚስቴ አምሳረቃ የሴት ወታደር ነች። በተጣላን ቁጥር ታስፈራራኛለች። የሴት ኮማንዶ ነች፣ ጂዶ ተምራለች፣ ካራቴ ታውቃለች። አንድ ቀን እንጃልኝ ትበረረኛለች። እሷ በመለዮ እኔ በባርኔጣ ከዚህ የበለጠ ፍቅር ከቲምጣ እንካ ተኩስ ብላ ቀን ሰጠችኝ። ማነጣጠር እንኳን ግህን አስተማረችኝ። መድፍ መትረየስ ተኳሽ የአምሳ አለቃዬ ባዩሽ ሴቷ ጠበንጃ ስቲ

ሲቪል ሆኜ ሚስቴ ያንስ አለቃ የሴት ወታደር ነች። በተጣላን ቁጥር ታስፈራ አራኛለች። የሴት ኮማንዶ ነች፣ ጅድሮ ተምራለች፣ ካራቴ ታውቃለች። አንድ ቀን እንጃልኝ ትዘረረኛለች። ያንተ አለቃ ባዩሽ ብዙ አፈቅራት አለሁ። ምንም ሚስቴ ብትሆን መምታ ትፈራለሁ። አንዷን የማውቃት ልጅ ሳኳሽማ ታይታ መታ በለዘችኝ ቀበቷን ፍታ። ያኳሸንኳት ልጅ ፈረጠጠች እኔን አጋልጣኝ ዙራ እያየች። ከእንግዲህ ሌላ አልመኝ ባዩሽ ቅርታን አርግልኝ ከእንግዲህ ሌላ

ጦጣን ጦጣ ይገድለው ዝንጀሮን ዝንጀሮ ጅብን ጅብ አይበላው ቀበሮን ቀበሮ ሲደላው ተጫውቶ ሲረበው አድኖ ወይንም ስርጭሮ እንሰሳ እንኳን ሲኖር እንደዚህ ተባብሮ ስንት የሚያስብልን እያለን አእምሮ አንደበት እያለን አሳማኝ ተናግሮ እኛ እንዴት ተሳነን መኖር ተከባብሮ መኖር ተመካክሮ ማነኝ ምንድን ነኝ የትኛው ነው ዘሬ ከነማ ልጠጋ ከታሪካዊዋ ከድንቅነሽ አገር ከምዬ ኢትዮጵያ ከሆደ ዥጉርጉር ቀይና ቀይዳማ ጠይምና ጥቁር ወርቀ ዘቦ ሆነን አምረን ብንፈጠር እንዴት እንለያይ በቋንቋና በዘር እንዴት አንዱ ከሌላው ጋር በዘር ተቀላቅሎ ተጋብቶ ተዋልዶ ድብልቅልቅ ብሎ አብሮ የሚኖረው ከባሌ እስከ ወሎ ይለያይስ ቢባል እንዴው እንዴት ብሎ እንዴት ብሎ ነው የሚለያየው? ምን ነው ጎበዝ ሰከን በል እንጂ ሰከን በል ሰሳነስንኮ ከንሰሶች አንስ

እዚ ካብ ፍራይ ሬድዮ ዝፍኖ ሬድዮትራ ሬድዮትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብቋንቋ ትግርኛ ይፍኖ ብ 99.2 ሜጋሄርት ካብ ልጥቀሙ ከዓ ብ102 ክስማዕ ይካል። ኢንተርነት ዝጥቀሙ ድማ www.freiheitsradio.stuttgart ክትከታተሉ ይካል።

0: ጉብራት ሰማዕቲ ረድዮ ኤርትራ ካብዚ ብመፃል ከምዚ ትጠቕሰ ኩልና እውን ተዓዚብናይ ኣለና ኣብ ዝሓለፈ ሰሙን ኣብዚ ወርሒ እዚ ማለት እዩ ብጉጅል ህግደፍ ዝተዳለወ ናይ መበል 50 ዓመት የበልዮም ናይ ምስራት ቤት ምት ሰውራ ተኻይዱ ነይሩ ኣብ ኣስመራ ከዓ ሓደ ስምፓዚዮም ተኻይዱ ነይሩ እሞ መራሒ ጉጅል ህግደፍ ኣብኡ ተዛሪቡ ነይሩ ካብቲ ተዛርቦ ከምዚ ንስማዐዮ ሞ ድሕሩ ከ ገለ ቅሩብ ክንብል
1: እዚ ሎሚ ድሕሪ 50 ዓመታት ዝዝከር ዘሎ ኣጋጣሚ ሓድሽ ምህዞ ይብሉን ሓድሽ ሕጂ ንምህዞ ይብልናን ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚኡ ዝነበረ ወይ ናይዚ ሃገር ሓይሊ ሃብቲ ሰቡ እዩ ናይ ሰቡ ሃብትን ሓይልን ዘራባሕ ከዓ ብፍልጠትን ትምህርትን ተመክሮ ናይ ስራሕ እዩ ሎሚ ከዓ ነዚ ሓድሽ ምዕራፍ ንክቶ ዘለና መቐፀልታ ነቲ ተመስረተ ናይ 50 ዓመታት ዝኽሪ መጋጣሚ ንኩሉ ህዝቢ ኤርትራ ንኩሉ ፈተውቲ ህዝቢ ኤርትራ እንኳዕ ኣብዚ ብፅሓልና 50 ዓመታት ንቅድሚት ኣይንኸይድልና ኣብዘን ሓፀርቲ ዓመታት ጥራይ ትንደልዮ ንበፅሕ ዘዕንቅፈልና ክንኣሊ ልዕሊ ኩሉ ከዓ ከነረጋገፅ ምእንቲ ሓይሊ ሃብቲ ናይዚ ሃገር ህዝቢ ካብ ህዝቢ ብህዝቡ መራቢሒኡ ትምህርትን ፍልጠትን ስራሕን ስለ ዝኾነ ነዛ ኣጋጣሚ እዚኣ ካብዚ ንላዕሊ ዝብሎ ይብለይ ንቐነለይ
0: እምበኣር ክቡራት ሰማዕቲ ረድዮ ኤርትራ እዚ ከም ዝሰማዕኹሞ ኣቶ ኢሳያስ ኣፈወርቂ መጀመርያ ዜሮ ኢሉ ዜሮ ሕዞ እዩ መፂኡ እዚ ከዓ ናይ ብሓቂ ንምኽባር ዘይኮነት ናይ ንዕቀት ናይ ላግፂ ንምርኣይ ጥራሕ እዩ ስለምንታይ ግን ኣብ ዕለት ኣብዚ 18/17 ኣብዚ ናይ መስከረም 18 ክኸውን ተኻኢሉ ግን ታሪኮቶም ቤትምህርቲ ሰውራ ዝመስረቱ ቤትምህርቲ ሰውራ ክትዝክር ከለካ በራኺ ገብረስላሴን ብተወደድን ካልኦትን ከይከይልዓልካ ዝኸውን የለን ግን ብጠቕላላ ግን ነዞም ኣርካናት ናይ ገድሊ ተጋዲሎም ዘጋደሉ ቤት ትምህርቲ ሰውሮን መስሪቶም መንእሰያት ዝመልመሉን ኩሉ ነገር ዝገበሩን እሞ ናብዚ ነዞም ጋዜጠኛታትን እዛ ዕለት እዚኣ መታን ኣንፈት ናብቲ ሰብ ናብ ካልእ ክጥምት እዩ ኣብቲ ዝጠቐሶ ግን ሓይልን ብርጣዕ ናይ ሃብትን ህዝቢ ኤርትራ ህዝባ እዩ ምስኡ ከዓ ትምህርትን ምዕባልየን ከዓ ኢሉ ህዝቢ እንዳፅነትካ መንእሰይ ካብ ሃገር ከም ዝኸይድ እናገበርካ ጎዳ ኣብ ጎዳ ጉዲ ኣስፊርካ ኣፍራይ ሓይሊ ምሁር ኣካል እንዳፅነትካ ቤት ትምህርቲ ኣፍሪስካን ዓፂኻን ዩኒቨርስቲ ዓፂኻን ቤናይ ምዕቀኒ እዩ እዚ ግን ላግፂ ጥራሕ እዩ ኣብ ልዕሊ ህዝቢ ኤርትራ ዘለዎ ንዕቀትን ላግፅን በሽካዕላልን ንምዝራብ እዩ ምክንያቱ ውፅኢቱ እዚ ህሉ ኩነታት ናይ ኤርትራ ዝረአ ዘሎ እዩ ውፅኢቱ እዚ መንእሰይ ኤርትራ ዘሎ እዩ ምክንያቱ ከይመሃር ተማሂርካ እንታይ ረብሓ ኣለዎ ዝተማሃርካ እንታይ ረኺቡ ብምባል ብደረት ኣልቦ ዝኾነ ሃገራዊ ኣገልግሎት ሳዋ ወሲዱ ምድሃልን ምጭፍላቕን ስለ ዝኾነ ካብዚ ክሃድም ብምባል ሓደ ካልእ ፅሬቱን ጥዕንኡን ዘይተሓለወ ኣገባብ ኣመሃህራ ሰላምን ርግኣትን ዘይብሉ ብጥሙይ ከብዱ ኣቦኡ ከይፈለጥ ዝዓቢ ዘሎ መንእሰይ ዝፈረሰ ሕብረተሰብ ገይሩ ከሎ ብዛዕባ እዚ ክዛረብ ከሎ ግን ናይ ብሓቂ ናይ ንዕቀት ናይ ህዝቢ ኤርትራ ጥራሕ እዩ ካልእ ዝበሎ ግን 50 ዓመት ዝነበረ ኣይክንፀንሕን ኢና ዝዕንቅፈና ክነልግስ ኢና እዚኣ ሓራት ዓባይ ሰራምን እያ እዚኣ እንታይ እዩ ጌም ኦቨር ወያነ ኣይከሰርናን ክሳራና ምሊስና ኢና ኤርትራ ረሚስካን ቀቲልካን ዝኩሉ ዝገብሮ ዘሎ ምስ ኢትዮጵያ ንምቁራን ዝግበር ዕላማ እዩ ኮይኑ ኩናት ኣብ ትግራይ ቶም ዕንቅፉን እኦም ዝበሃል ዝነበረ ጌም ኦቨር ሕፅቦ ኢሉ ዘካየዶ ውዕል ፕሮተርያ ምስ ኮነ ከዓ ተኸሊፍና ኢሉ እው ተኸሊፉ ሕጂ ኸ ንመን ኣጥፊ እዩ እንታይ ክገብር እንታይ እዩ ተሪፍዎ ዘሎ ኩናት ምስ ኣብዪ ኣይተሰማምዑን ተኸሊፎም ኣብዪ ኣይከኣለን ምዕራባውያን ኣሜሪካ ኣየዋፅእን እዩ ጠጠውበል ስለ ዝበልዎ ኢዱ ጠውዮም ኣፈሪሞሞ ኣብዪ ኣልጊሱ እዚ ሕጂ ዝኸዶ ዘሎ ኸ እንታይ ክገብር ኣብዪ ኣልጊሱ ሓንቲ ዓባይ ኢትዮጵያ ናይ ምግባር ፀኒሑ ምስኣቶም ናፅነት ኤርትራ ዝቕበሉ ልእላውነት ኤርትራ ዝደልዩ ከዓለው ዳግማይ ኩናት ክእቱ ጥራሕ እዩ ካልእ ዋላ ሓደ የብሉን ስለዚ ኤርትራዊ ኣብዚ ክድቅስ የብሉን ኤርትራዊ ክጥምት ኣለዎ ኢሳያስ ዝተዛረቦ ዘረባ ስቁ ኢሉ ኣይኮነን ሓምሳ ዓመት ኣይንክሰኒሐ ኢና ዝበሎ እቲ ሰራም ዝኾነ ሰባብ ዝኾነ ዘረባ እዩ ደርብዩ ዘሎ ብሸለልትነት ዝርአ ብንእሽተይ ነገር ዝጥመት ኣይኮነን ምክንያቱ ኣብቲ ዝሓለፈ ምስ ኣብ እስኻ ቅድሚ ምርሓና ኣነ ከዓ ብድሕረካ ኣለኹ ዝፅግመና ዝዕንቅፈና እንተልዩ ከዓ ከነልግሶ ኢና ኢሉ ማለት እዩ እዚኣ ከዓ ደግማ እዩ ዘሎ እዚኣ ከዓ እታ ተኸሊፍና ዝበላ ዝተኸሊፍዎ ዘሎ ኣይዕረፈን ኣይደቀሰን ህዝቢ ኤርትራ ኣጥሚኻ ናጥኒትካን ከምቲ በዓል እንግሊዝ ዝገበርዎ ነብሳይ ትኽእልና ብምባል ተረሚሱ ምስ ኢትዮጵያ ይሕሸናን ኣብ ምባል በፂሑ ዘሎ ገለገለ ተዛርፍ ማለት እዩ ዕሱባት እውን ዘፍርየሉ ዘሎ ቀሊል ነገር ኣይኮነን ኣብዚ ምስ ኢትዮጵያ ባሕሪ ዋላ ንሸጦዶ ንህቦዶ ዝብሉ ዘለዉ ማለት እዩ ይኸውን ዲ ይኸውን ካልእ ሕቶ እዩ ህዝቢ ኤርትራ ኣይመተን ኢሳያስ ደኣ ከምኡ ዝለ እምበር ህዝቢ ኤርትራ ግን ኣይመተን ግን ብከምኡ ጥራሕ ግን ሓልፎ ዘይኮነ ኢሳያስ ድልየቱን ዕላምኡን ክስበርን ክቅበርን ዘለዎ ኤርትራዊ ኩሉ ከዓ ክላዓል እዩ ዘለዎ ኣብዚ ዝሓለፈ ኣሎ ድሕሪ እውን ክመፅእ እንዲቲ ዘረባታት እቲ ዝህቦ ዘለዉ ማለት እዩ እንታይ ንምባል እዩ ብሓባር ናይ ምውካድ ዝካየድ ዘሎ ኢሳያስ ኣፈወርቂ እዚ ድሌት እዚ ክልግስ ኣለዎ ጥራሕ ክብል ደልየ ማለት እዩ

0: ንዑኡ ንመቐፀልታ ናይቲ ዕላምኡ ንምግባር ዘካይዶ ዘሎ ሓደ እዚኣ ሞ ንስማዓ እያ
1: ደጋፊኡ ተቃዋሚኡ ኣብ ጎኒ ዓዱን መንግስቱን ደው ዝብለሉ እዋን ኢሎም ሕጂ ክንቃወምን ክንፈላለን ግዜ ይኮነን ኣሽንኳ ይተቃዊምና መንግስቲ ክንኣልሲ ሻዕብያ ባዕሎም ሕጂ ይኣኽለና ሱስ ዓመት ሰሪሕና እንተቓሊስናን ኢና ሃገር ተረከቡና እንተዝብሉ ሕጂ ፍጹም ኣይነፍቅደሎምን ኢና ሽዑ የኣነ ተቃወማይ ዝኸውን ሽዑ የኣነ ኣንጻር ሻዕብያ ክላዓል ምኽንያቱ ኣይትልግሱን ኢኹም ቅድም ንዝመፅእ ዘሎ ጸላኢ ኣልግስዎ ቅድም ናይ መሬትናን ባሕርናን ሊብሬቶ ሃቡና ኤርትራ ጸላኢ ዝበሃል ዘይብላ ግበርዋ ሽዑ እንተደሊኹም ሃገር ተረኩቡ ይመልሱ ሕጂ
0: ኩብራት ሰማዕትና እምባሬ እዚ እዩ በዓል ኣወል ስዒድ ብከምዚ ጌርካ ሰባት ናይ ምድንጋር ተቃወምትን ደገፍትን ምባል ገዲፍና ተቃወምትን ደገፍትን ምባል ገዲፍና በንፃሩ ግን ፀላእን ፀላእን እንኮን ኢሳያስ ኣፈወርቂ ዝመርሖ እንተዘይኮኑ ህዝቢ ኤርትራ ፀላኢ የብሉን ፀላኢ ኣለውና ፀላእታ ኣለውና ብምባል ኣሜሪካ ወያነ ኣሜሪካ ርእሰብ ኣደንዚዙ ዝነበረ እዚ ሕጂ ኤርትራ ንክድፈር ጌርዋ ዘሎ ከዓ ኢሳያስ ኣፈወርቂ ተደምረናል እዚ ሊብሬቶ ልዕላውነት ኤርትራ ናይ ዶብ ኣይገድስን እዩ እኮይሉ እዩ ኣውል ስዒድ እንታይ እዩ ዝብል ዘሎ ኣፈኛ እዩ ግን ዓው ኢልካ ነቲ ሰብ ሓንጎሉ ናይ ምዛር ዘካይዶ ዝብሎ ዘሎ ዘረባ እዩ ናይ ብሓቂ ደኣ ሰላም ደሊ ድሕር ኮይኑ መጀመርያን ልዕሊ ኩሉን እዞም ኩሎም ኣብ መድፈና ኣትዮም ዘለዉ ኣርካናትን መንእሰያትን ምሁራትን ኣቦታትን ኣዴታትን ኣሕዋትን መጀመርያ ካብ ቤት ማእስርቲ ካብቲ መድፈና ክወፁ ኣለዎም ዕርቂ ምስ ነፍሱ ክገብር ናይ ተቃውሞ ብደገ ዘሎ ኣይኮነን ተቃዋሚ ቀደምቲ ኮይኑ ልእላውነት ኤርትራን ሓድነት ህዝቢ ኤርትራን ዝበለ ጠጠው ኢሉ ዓሰብ ተደሊኻ ባፅዕ ተደሊኻ ክብል ከሎ ባፅዕ ይኹን ዓሰብ ናይ ህዝቢ ኤርትራ እምበር ናይ ኢሳያስ ኣይኮነን ኢሳያስ ዝዕድሎን ዝህቦን ኣይኮነን ኢሉ ጠጠው ኢሉ እዩ ኣወል ስዒድ ግን ኣብቲ እዋንቲ ኣዴታት ክበኸያ ቆልዑት ክዝኽትሙ ካብ ገዛ ክጓሓፉ ከለዉ ግን ብሕም ከማ ናይበል ዓቕሚ የብሉን ኣፈኛ እዩ ግን ትማል እኮ እዩ ክንደይ ስድራ ቤት እኮ ዘኽቲሙ ካብ ገዛ ጉሒፉ ኣብ ኩናት ናይ ትግራይ ወያነ ንምሕፃብ ትማል እኮ ኣወል ስዒድ ኮይሉ ፅልኢ ዝበሃል ሲ ዓፄ መፍትሕ ሲ ምስ ወያነ ዝበሃል ኣብ ባሕሪ ደሪበ የአ ፅልኢ ናይ ወያነ ዘይወፅ እዩ ንካልእ ፅልኢ ቦታ የብለን ክብል ፀኒሕ እዩ ሕጂታ ይብል ዘሎ
1: ኻኸም ዝኽእል ሓደገኛ ወቕቲ መፅእ ስለ ዘሎ ኣብዪ ኣሕመድ ከይመስለኩም ዕሸል በሻሻ ብፅፊዒት ዝወድቕ ፅሉል ተለኣኺ ብድሕሪት ዘለዋ ናይ ዞባ ሓያላን ሃገራት እየ ስለዚ ነዚ መፅእ ዘሎ ተኣፋፊ ኩነታት ሓቢርና ክንሰጉሮን ኣብ በሪ ኣማን ክንበፅሐን እንተ ኮይንና ምስ ትግራይን ምስ ካልኦት ጎረባብቲ ሃገራትን ኢድንኢድ ተተሓሒዝና ሓቢርና ክንምክት ጥራዩ ዘለና ካልእ ኣማራፂ የለን
0: ባር ክብራ ተማዕት ስ እዩ እቲ ዘረባ እዚ ምስ ትግራይን ትማሊ ንትግራይ ግን ንህወሓት ግን ምክጥፈእ ዘለዎን ክድምሰስ ዘለዎን ብምባል ዘካይዶ ዝነበረይ ሳላ ልቦናን ለባም መሪሕነት ናይ ህወሓት ግን ኩናታይ ንገብርን ሕነ ኣብ ምፍላይ ኮናን ብምባል ንኣብዪ ኣሕመድ እምቢ ስለ ዝበልዎ መንእሰይ ኤርትራ ካብ ኩናት ድሒኑ ኣሎ ኤርትራ ካብ ደብዳብን ካብ ኩናትን ድሒና ኣላ ኮይኑ ግን ኣብዪ ኣሕመድ ድሌቱ ንከማልእ ጠጠው ስለ ዘይበለ ኩናት ተጀሚሩሎ ኣብ ትግራይ እዚ ድሕረ ትግራይ ከ ናብ መን እዩ ናብ ኤርትራ እዩ እዚ እውን መንእሰይ ኤርትራ እውን ክተርፋይ ማለት ኣኮነን ሂወት ተጋሩ እውን ጠፍ ዘሎ ሂወት መንእሰይ ትግራይ ጠፍ ዘሎ ድሕር ኮይኑ እውን ድሕነትን ሓይልን ሕቆን ኤርትራዊ እዩ ነዚ ከዓ ብሓባር ክምክተሎ እዚ ማለት ግን ኢሳያስ ኣፈወርቂ ንምድሓን ዘይኮነ ህዝቢ ኤርትራን ፈተውቲ ኤርትራን ድሕነት ኤርትራን ንዘላ ሓይሊ ሒዝካ ኢሳያስ ግን ኣብ ጉድጓድ ክኸይድ ዘለዎ ክጓሓፍ ዘለዎ እዩ ከልግሱ ዘለዎም ጥራሕ እዮም እሳቶም ዝዓደምዎ እዮም ከዓ እዚ ኩሉ ዝኸውን ዘሎ እዚ ሃለውለው ናይ ኣወል ስዒድ ግን መዳናገርን መዐሸውን ጥራሕ ካብ ምዃን ሓሊፉ ካልእ ትሕቶ ስለ ዘይብሉ ኩሉ ኤርትራዊ ከዓ ነዚ ብንቕሓትን ክሪኦ ዘለዎ እዩ መጀመርያ ልዕሊ ኩሉን እቲ ደላይ ፍትሒ ተቓላሳይ ንፍትሒ ክሰምርን ክሕይልን ክገጥምን ክሪኦ ዘለዎ እኩሉን ብቕዑን ዝኾነ ኣስተምህሮታት ክህበሉ ዘለዎ ምተዳናገረ ዘሎ መንእሰይ ተዳናገረ ዘሎ ሕብረተሰብ ከዓ ክመሃር ዘለዎ ደገፍቲ ጉጅለ ህግደፍ ዓድኹምን ስድራኹምን ኣይተፅነቱ ክፀነትንቱ ምዃንኩም ከዓ ፍለጡ እዚ ኣጽናዕቲ ጉጅለ እዩ ዓድኸልኩም ትርእይዎ ስለ ዘለኹም ደጋግፋ ምዝረብ ትርጉም የብሉን እንተለቦምኩም ጽቡቕ ተዘይለቦምኩም ግን ካብ ምጥፋእ ኣይክድሕኒ ኢኹም።

0: እምባር ካልእ እውን ምስ ቀፂሉ እዚ 50 ዓመት ናይ የበሊም ኮይኑ ግን ቀፃሊ ዝሓለፈ ሰሙኑን ኢሌነረ ናይ መበል 25 ዓመት ጥፍኣት ጭውያ ናይ ሓርበኛታትን ናይቶም ኣፍ ህዝቢ ዝነበሩን እዩ ካብኡ ንስማዕ እሞ ድሓር እንታይ ከዓ ክመፅእ ክንብል ኢና ማለት እዩ
1: ህዝቢ ኤርትራ ዳርጋ ንሰለስተ ዓመታት ዝተማየጠሉ ቅዋም ከተግብሮ ኣብ ዝቀራረበሉ ዝነበረ እዋን እዚ ውግእ ስለ ዝመፆ ተቋሪፁ ኣሎ እንተ ደኣ እዚ ናይ ዓቃብ ሰላም ሰራዊት ክኣቱ ክኢሉ ግን ሕሳብና ክንገብር ኣለና ህዝቢ እንታይ ዝደሊ ዘሎ ይመስለኒ ቅዋምና ብመሰረት ቅዋምና ዘድሊ ምቅርራባት ጌርና ሓደ ቅዋማዊ መንግስቲ ቅዋማዊ ባይቶ ህዝቢ ዝመርፆ ባይቶ ቀልጢፍና ክንገብር ኣለና ነዚ ሓድሽ መድረኽ ዝገጥም ኩሉ ኣድላይ ነገራት ክንገብር ኣለና ዝብል ዘሎ ኮይኑ ይስማዓኒ እዚ ህዝቢ ንርእስና ካብቲ ዘገድሰና ስለ ዝኾነ ናይ ፖለቲካዊ ብዙሕነት ናይ ዝተፈላለየ ኣራእያታት ተፃዋርነት ክህሉ ስለ ዘለዎ እዚ መድረኽ እዚ ናብኡ ዝመርሓና ክኸውን ኣለዎ ስለዚ ኤርትራውያን ሃገራውያን ብሃገራዊ ኣተሓሳስባን ፕሮግራማትን ዝኸዱ ዝዋስእሉ መድረኽ ክኽፈት ኣለዎ እዚ ለቦዋ ናይ ህዝቢ ኮይኑ ይስማዕኒ ናይ 10 ዓመታት ናይ ውሽጣዊ ኩነታትና ብግቡእ ተገምጊሙ ነታ ቋማዊት መንግስቲ ትመፅእ ድዕርሕጅግ ካብ ህዝቢ ተመሪፃ ትመፅእ መንግስቲ ንዓኣ ሓደ ፅቡቕ ነገር ምእንቲ ኸነውርሳ እዚ 10 ዓመት ተገምጊሙ ፅቡቕን ኣሉታውን መዳያቱ ተፈሊጡ ነቲ ፅቡቕ መዳያት ክንኩስኩስ ነቲ ኣሉታዊ መዳያት ድማ ክንኣሊ ክንክእል ኣለና ከምዚ ዝኣመሰለ ዓብዪ ጉዳያት ዝፅበየና ዘሎ ይመስለኒ እዚ ድማ ናይ መንግስቲ ስራሕ ጥራይ ኣይኮነን ናይ ሙሉእ ህዝቢ ስራሕ እዩ ስለዚ ሕሳብና ክንገብር ኣለና
0: ኦኬ ባር ኩራት ሰማዕቲ ደጋጊምካ ተባህለ ንድዩ ጠጠው ክብል ዘለዎ ግን ኣይኮነን 25 ዓመት ምቁፃር ሕሳብና ክንገብር ኣለና ዕዮ ህዝቢ ኤርትራ እዩ ህዝቢ ኤርትራ ግን ዕዮ ገፁ ስለ ዘይገበር ግን ኣብ ዝወዲቕና ኣለና ኣብ በዓል ኣወል ስዒድ ከዓ ዳግማይ ተወዲቕሎ ማለት እዩ እዚ ኣወል ስዒድ ዝበሎ ሰሚዕና ኣለና ማለት እዩ ነዚ ኣዋጅ ናይ ኢሳያስ ናይ ምክ እዚ ግን ህዝቢ ኤርትራ ሃይለ ወልደ ትንሳኤ ድሩዕ እዚ እዩ ተዛሪቡ ነዚ ዝበለ ግን እዞም ቀፂሎም ከዓ እንታይ ኢሎም ንስማዕ እዮም
2: ውሕዳት ሓለፍቲ ግንባርን መንግስትን ዝነበሩ ሰባት ህዝቢ ኤርትራ ዝተቃለሰሎም ኣብ ቋሙ ዘዝደቆምን መትከላትን ክብርታትን ሰንድዮም ኣብ ካብ ቂምን ቅርሕንትን ተበጊሶም ውልቃዊ ጥቕምታቶምን ንዋያዊ ስስዖምን ልዕሊ ናይ ሃገርን ህዝብን ሰሪዖም ኣብ ብልሽውና ተቆማጢዖም ኣብ ፅንኩር እዋን ፈተነ ርዒዶም ንወፃተኛታት ተንበርኪኾም ኣብ ጥልመትን ክድዓትን ከም ዝወደቑ ሓንሳብ ድማ ካብቲ ሃገራዊ መስመር ሸተት ምስ በሉ ድማ ገይጎም ኣብ ክንዲ ምእራም መመሊሶም እንዳንዳላህፁ ኣብ ልዕሊ ሃገርን ህዝብን ከቢድ ገበን ከም ዝፈፀሙ ምስ ጭብጥታቱ ዘብርህ ፀብጻብ ንባይቶ ቀሪቡ ከምዝነበረ ኣብ ናይ ትማል ፀብጻብና ጠቂስያ ነርና
0: ክቡራት ሰማዕትና እዚ እምበር ኣብ ቲቪኤር ኣብቲ እዋን ትዛረበይ ጭብጢ ግን ዋላ ሓንቲ የለን ሓሶትን ሓሶትን ጥራሕ እንተዘይኮይኑ ካልእ የለን ግን ንፀለመ ድሩዕ ዝበሎ ሰሚዕና ኢና ኣብቲ ናይ ብሕቲ ጋዜጣታት ከዓ ኩሎም ዝተዛረብዎ ዘረባ ከዓ ኣብ ባይቶ ዝሓለፈ ውሳነ ብሕግን ቅዋምን ንኸይድ ብምባል እዩ ነይሩ እቲ ጋዜጣታት ሳላ ዝነበረ ኣብቲ እዋንቲ ከዓ ኩሉ ህዝቢ ተረድኦ እዩ ግን እዚ 25 ዓመት ክድፈን ዝበፅሐ ኣብ ፀልማ ዚ ክንወድቕ ዝገበርና ከዓ ተቐቢሎም ተግበርቲ ከዓ እንታይ ኢሎም
3: ሰባት እዚኣቶም ኣብ ኢድ ፀላኢ ኮይኑ ዘለዉ ኣብ ኢድ ብፆቶም ኣብ ኢድ መሳርሕቶም ብዝያዳ ነቶም መሳርሕቶም ነቶም ብፆኦቶም ኣብኡ ዘለዉ ብዝያዳ ተሓሳስብን የሳቅም ንዕና ንዞም ሰባት እዚኣቶም ናብ ፍርድ ቤት ስለምንታይ ዘይቀርቡ ናይ ገለ ክንብል ከለና ኣለና ድዩ ብቑዕ ቤት ፍርድታት ኣለና ድዩ ክኢላታት ፈረድቲ ኣለውና ድዮም ክኢላታት ሎየርስ እዚ እውን ኣብ ግምት ክኣቱ ዘለዎ ይመስልን
4: ኣብ ፍርዲ ዘይቀርቡ ገበ እንተልይዎም ከምዝን ከምዝን ኣነፂሮም ዘይቕርብዎም ዝብል ዘረባታት ሰሚዓ
0: ክቡራት ሰማዕቲ እምበሪ እዚ ብቀዳማይ እውን ምፅኦ ነረ ደ ግን ክጠጠው ክብል ዝኽእል ኣይኮነን ኩሉ ግዜ ክድገም ስለ ዘሎ ስለምንታይ ደግመሉካ ቀፃሊ እውን ዝመፅእ ስለ ዘሎ እዩ ማለት እዩ እዚ እምበሪ ኣብ ብፆቶም እዮም ዘለዉ ንበፆቶም ይሕሞም ላግፂ እዩ ናይ ተስፋይ ገብረ ወልደስ ገብረ ስላሴ ናይ ጻዓት ዘሎ ማለት እዩ ቅሬታ አምባሳደር አብቺና ጸጋይ ድንሽ እዩ ቅሬታ ጸጋይ ድንሽ ዝሃቦ ዘረባ እዩ ነይሩ እቲ ሓደ ከዓ አምባሳደር ዝነበረ ኣብ ናይ ሓደን ኣፍሪቃ ሕጂ ነብስያድ ኮይኑ ዘሎ ኣርኣያ ደስታ ማለት እዩ እዚኣቶም ከዓኒ ቤት ፍርዲ የብልናን እንድሕ ዘይብልኩም ሰብይ ተኣስርኒ ቤት ፍርዲ ስለ ዘይብሉ ሰብ የፅኑት ኣለዉ ማለት እዩ እዚ ግን ካልእ ወፃእተኛታት እዚ ሁማን ራይት ዝብሎ ዘሎ ዝኩሉ ናይ ግን እቶም ወፃእተኛታት እንታይ ገደ ክህሉ ንህዝቢ ኤርትራ ዘይሰምዕዎ ግን ፅርሕ ግን እዚ ስለ ዝኾነ ከዓ ስድራ ቤታት ዘኽቲሞም ሃገር ከዓ ኣብ ፀልማት ወዲቃ ኣሽከዕላልካ እዩ
4: ካብ ኤርትራውያን ትሰምዕ ካብ ወፃእተኛታት ሰምዑ ኤርትራውያን ጉዳዮም ክዛረቡ ኣለዎ እቶም ወፃእተኛታት እንታይ ኣተዎም ኢድ ከም ዘለዎም ክፈልጡ ድዮም ሓደ ገበን ዘይብሎም ኮይኖም እምበር ቤት ፍርዲ ዘይቀርቡ ገበናት ከም ዘሎ ተዘርዚሩ ብሱሳ ገፅ ዝኣክል ብባሓደ ተነጊር እዩ እዚ ምስቲ ዝነበረ ኩነታት ዝኸይድ ዝበሃል ዝነበረ ብጭብጢ እዚ ንኩሉ ኣብ መንግስቲ ዝነበረ ስራሕኛታት ብደረጃ ሓለፍቲ ይኹን ታሕተወፅ እዚ ኩሉ ተገሊፅ እዩ እዚ እቲ ጉዳይ ተባሂሉ እዩ እቲ ገበና ትፍሉጥ እዩ
0: እዚ እቲ ሓሶት እዲ ዝኮሉ ሰማዕናት ሱሳ ገፃቱን ገለን ብቀዳማይ ስለተዘርበ ግን እግሪ መገደይ ምስኡታት ማላእ ስለ ዘሎ ክብል ደልየ ማለት እዩ ምዚ ኣተሓይዝካ ካልእ እውን እንታይ ኢሉ ነይሩ ሓደ ከዓ ምስኣቶም ከምኦም ዝኮነ ስንስማዕ ኣይልሃን
5: ካሓቶ ብዛዕባ ኩነታት ናይ እስራት ኣብ ምንታይ በፅሑ እዩ ኣብሓፂሩ መስለኒ ኣንተ ወይ ገልፅ ከለኹ ኣብቲ ቀዳማይ ገፅ ናይ ሳልሳይ ወራር ዝተኸስተ ተንበርካኽነትን ክሕደትን ተራእዩ ኢለ ነይረ እሱ ብምንታይ ይግለፅ እንድሕር ተባሂሉ ሓደ ፕረዚደንት ክወርድ ተሓቲቱ ጥራይ ዘይኮነ ግን ወያነ እውን ፕረዚደንት ክወርድ ምዃኑ ክውርድዎ ምዃኖም ንፕረዚደንት ኣምሳዩ ግን ወያነ ወራራ ደው ከተብሎ ከም ዝፅበዩ ልኡክ ተመሓላሊፉ ፕረዚደንት ክወርድ እንድሕሪ ኮይኑ ኣገባብ ኣለዎ ንፕረዚደንት መንመል
0: ክቡራት ሰማዕቲ እዚ ከዓ ኣቶ ዓንደብርሃን ኣምባሳደር ናይ ጉጅለ ህግደፍ ነበር ዓንደብርሃን ወልደ ጊዮርጊስ ሕጂ ኣብ ስደት ኣሎ ኣብ ስደት ኮይኑ ቅድሚ ሕጂ እውን ጠቀሰ ነር ኣብ ስደት ኮይኑ እንታይ ይሰርሕ ኣሎ ኩሉ ትዛዕዘቦ ዘሎ ማለት እዩ ብዝኾነ ኣብ ነብሱ ንዕኡ ክትንክፎ ዝበት ን25 ክጠፉ ደሃይ ዘይብሎም ኣብዚ ቀፂሉ እውን ዝብሎ ዘረባታት እንድዩ 20 ዓመት 30 ዓመት እውን ምእሰር ኣሎ ኢሉ 30 ዓመት ክእሰሩ ወሲዶም ደሃዮም ህጣቦም ንክጠፍእ ካብቶም ኣትሪሮም ዝተቃለሱን ኣትሪሮም ዝሰርሑን ሕጂ እውን እንድሕር ኮይኑ ኣዕሪፎም ኣይትብልና ኣይዕርፉን እቶም ክልተ ሓደ ከይሎ ነብስር ኮይኑሎ ማለት እዩ ናይ እግዚኣብሄር ፍርዲ ተካልእ ፀጋይ ድንሽ ገና ኣብ በዓል ቻይና ኮይኑ ሰርሕ ኣሎ ዓንደብርሃን ከዓ ኣብ ምፍራስ ናይ ምንቅስቃሳት ብዙሕ ነገር ይሰሪዑ ምብልሻዋት ዝገብሮ ነገር ማለት እዩ ተጠርነፈ ሃገራዊ ባይቶን ዴሞክራስያ ለውጢ በብውልቀ ብምዕዳም ስንፍና ናቶም እዩ ግን እሱ ተልእኩታት ዝገብሮ ዝነበረ ዘካየድ ማለት እዩ ናይ ሜድያታት እንድሕር ኮይኑ እውን ኣሰና ሓደ ግዜ ፅሉ ነይሩ ንዕኡ ስለዝተንከፎ ናይ ሜድያታት ናቱ ናይ ሬድዮ ናይ በይኑ ብምክያድ ኣብዚ ኩናት ኣብ ዝነበረሉ እውን ምስ መንግስትና ወያነ ክጠፍእ ኣለዋ ኢሉ መሳርሕቲ ኮይኑ ዓውሉ ተዛረበ እዩ ዓንደብርሃን ወልደ ጊዮርጊስ ውድሕር ኮይኑ መንግስቲ ኤርትራ ወሲድዎ ዘሎ ስጉምቲ ንድሕነቱ ክብል ቁኑዑን ቅቡልን ኢሉ ነይሩ ማለት እዩ ስለዚ እዚ ካልእ ክሰግራ ከዓ ጠፊኦም ታሪኮም ክድምሰስ ንኸይላዓልካ ኣብ ደገ ከም ተቃለስቲ መሰል ኮይኖም ዝዛረብዎ እዚ ንስማዓዮ ሞ
6: እቲ ምንም ነገር ዘይብሉ ሓደ ገበነኛ እኮ ናይ ሰሙናት ግዜ ሂብካዮ ሃዲሙ ወፅእ ተገደደ ኣብ መንገዲ ይተሓዝ ስለዚ ብንፅህነኦም ብትብዓቶም በቲ ዝፈጠርዎ ባይታ ኩሉ ግዜ ክዝከሩ ክነብሩ ክእሉ ኣለዎም ሓወልቲ ዝስራሕ እንተኮይኑ ብኤርትራ እውን ብቐዳምነት እኳ ኣነሓካሃይሽ ሓወልቲ ናይ ብፁእ ኣቡነ ኣንጦኒዎስ ክስራሕ ኣለዎ እቲ ዝበረኸ ሓወልቲ ማለት እዩ ዝብል ድሕሪኡ ከዓ ናይ ነብሲ ወከፎም ሓወልትታት ክስራሕ ኣለዎ ኢለ ይሓስብ ኣይ ምናልባት ኢዲድ ዳ ክትገብሮ ትኽእል እምበር ናይቶም ጂ15 ሓወልቲ ዝበሃል ከይስራሕ ከዓ ንመፀኒ
0: በኣር ክቡራት ሰማዕቲ እዚ
7: ተረኸባ እንታይ ይነብሩ ኣለዎ
0: እዚ ከዓ ደሳለ በረኸት ይበሃል بمايك فري عباي بيت متصورة أيو أبنر وي زغمت سمعكم هم مكور زرباي تزاريبو نظم حربينيات تحنجيروم زعبايو بعال براخي أبيت متصورة فيدل أغطيروم أبزل على درجة خبات سحزقور بعال براخي تاريخ بعال براخي خدم ساسقن أب دنبي تقال السناي فتحي توافيرو أقول لخذوب الأب سناي بين إيطراغون الزحف عمني عمله صحيح في زاربيو مهنا توأم هيرومين بسرعة أبصرنا دان مرمرن عبي قدم عبو تعتزيت وهاوزنا برسب مالتي إذا خايو حدا خابتهم أبدق خوينو تاريخهم كدم سالو إذا ترح يكونن ناينو وح جزيون أبالتوك يكون أبكالو صحف يكون إذا يوم يوم حجر زعنو إذا يوم حجر زطفو إيدام يرخيبوهم بمبال عبي قوس قاز زكايدي إذا خا نعقت نتي دلاي فتحن نتي نحقي لزك على زلون بعابي وخا زختيمن زختيمم كترفو دك زوم حربنياتات تاريخنا يولدوم كدمسس زختوم نطرح كاسي تاريخنا يولدوم نخدمسس بعالزي اتري روم صرحيوم دس علي برخط ابنر ويزق متي ايرتا وخا اخفلت علو كوم اوز مطلوب بزحات علو قال سناخ عوت ابشون كل الوديق زلخا زي اتومن كم زي اتومن سلزلو ويم امو خمزيهم بيصلوا سبعة كفل طم سلزلوا أيو أبدي فنوازي هبا زلوا هم عارفين كابدي بمقصال كا دحروها عبد الله خالوتون
7: زي جازيت أتات نيدك موال عن ترخوا عن تاي نور الله أجي كم خون يقولون كن بالكنا نحنا زي
0: زي
7: نيدك جزر كم كل ما صوب وز غن سب هل يوزي كونسي تجزأتي نربحنا هاجر خنا خلام أنتي تزي كونو
0: ازي تسفاي ولد ثلاثه ناي ساعاتن يو تسفاي كنا زبحال مالتي زبلو زولو ني غازيتا غازنياتات كلهم اب صلمن صلمن توافيروم اذن من اسيات مساكين تاريخهم بزح سمعلو اب غزاو توم كوينوم اب تچفلق غزا سرحو دنبرو تز تمووليوم يولو يزارو زولو مالتي ازي اتم كا تچويوم نخطفو اب اجام زبركتون زبركتو زلون يوم حجون
7: دهر زيب كوين ناي دك حقازي كدم ناي زرابا غازي تاتات إلى طوري ماي زي ستينة تهزبينا أخاني هنا ندلي زي كالعالم
0: هو زي زبلا زولو ماي كي ست تهزبي إطرا أسمرا يقوار ماي تساينا زلا ميليستر ندير أنسو ميليستريو حاجز كهوبوز دليو ناي بعال فرنسا كانال ناي أسمرا توبتات نخعري تمويل غنزب أبز حلفون تبهيل نيرو نزقن أمبيلو تيوو تأزاز يوم تمرح يوم تشاف لغي أعنا وأبراسي زيعتهم كآت وافرتين عطو تلاعق تلاعتهم يوم نغتسل
8: رسوم مسارحنا يكالو أتقينم حقوق حقوننا يخوي يمزقلوهم نيوصعي حيلتاتون أوهم كم تسقعون حبريتاتهم كم زنافسهم كل ألوز بهال مستيراتنا إذا هقر كم تشتون وينمي
0: إذا مصطفى نور حسن بهال مصطفى نور حسن أبتيم ناي سرحيت ود علي تأثيرو ده هيو تفيز الله مالتي. انتايو اركنت مزبي كتب الله عمبر كتب الله عيت لبرنيها. بعد مصطفى ها نتوم قول الله عصر تحمش ته حجر شيطان كديعم حزبك وزارب نيرو حزبك ونقرنا نيرو نحن عطر هذه سمعنا يا خوينا نمبر حزبك وبليحيو ان دابله اسماتهم تسلمه حدا بعلو ناتو تبغ سخا سقرادوب كيدا مستبالو أبزوبا نايزوبا دوبو ما حضر نورو حمسا شح وسان زحلف خازي سدرا بيتات حمسا شح كلتا تخوين ميتي شح سلتا تخوين ميتر حمسان شح كلت أبلو سبات أب متعون أب كسايد أطوني إزغا حد خبتي ناي عنوت وانا منادق ناي إساياس مس إساياس منبارن مقلقال ناي إساياس جن كتب اللعن كتب اللعن كتف انت زي كوينو بسلام كتنبر بسلامون عدمي هذا ود أي كونن زي أتوم كأت تبلي عم دهيم كمان يلن مالتيو لذي هو حسام تباهيلو تصنبرو أو آتيو حكي يكونوا فتحوا تزخو نيرو كتبوا خلو خجبرو نيروهم نقدر ما قدي إذا حجون مزي أصناتو جلة مسمن قسنا تلو ذلهم كابدي أم تمهارو كابدي أم تمهارو حنت مع التقلب بتشق مستبلو كتب اللي عمهم كون كترس عيوب الكمن أما كبرت سمعتي رديتره كابدي بمطال نايب على عند برهان ترى جاجا بس لستبه له ااا ኣብዚ ከዓ ናይ ካልእ ዘሎ እውን ከብልኩም ኣብዚ ኣርያም ጓልቲ ጋዜጠኛ ከዓ እንታይ ትብል ሓቢርና ንስማዓዮ ምክንያቱ ካብቲ ዘኽቲማ ዝዓበየት ኣቦኣ ቅድሚሳ ምውላዳ ቅድሚ ወርሒ ዝተኣስረ ኣቦኣ ትማሊ ዕለት ኣብዚ ሕጂ 25 ዓመት ክገብር ከሎ ቤት ማእሰርቲ ንሳ ከዓ 25 ድሕሪ ወርሒ ትብዕላላ ማለት እዩ ኣብ ስደት ኮይና ከመይ ዓብያ ከመይ ሓሊፉ ግን ዝንስማዓዮ ቅድሚ ሕጂ ብቐዳ ዝሓለፈ ሰሙን ዝፀሓፈቶ ፅሑፍ ሕጂ ከዓ ብቓላ ብድብፃ ከዓ ከምዚ ንካ ዘሎ
9: ኣርያም ዳዊት ሃብቲ ሚካኤል በሃል ኣብ ኤርትራ ኣብ ኣስመራ ተወልደ ማለት እዩ ኣቦይ እሱር ምዃኑ ኣይፈልጥ ነይ ነይረ ቆልዓ ከለኹ ባል 9 ዓመት ከለኹ ኣደይ ነገራትኒ ማለት እዩ ቅድሚኡ ዝነበረ ሂወተይ ድማ ኣደይ ኩሉ ግዜ እንዳሓበአት ኣቦ ከ ተሰዲዱ ኣብ ደገ እዩ ዝቕመጥ እንዳበለተይ ዕበትኒ ሓደ ግዜ ምስ ደቂ ኣሞይ ኣብ ደገ እንዳተፃወትኒ ከለና ብቆልዑት ማለት እዩ ስኩኮ
0: ኩራት ሰማዕቲ ረድ ኤርትራ ሕሰብዎ እሞ ምዘንዎ እሞ ነዛ ቆልዓ እዚኣን ኣደ ከዓ ባባቤሎ ክትብል ኮላ ኣደ ልባ እንዳመልቆት እያ ክትሕሱ ኣቦ ክደገ እዩ ዘሎ እእሚና ብሓሶት ከዓ ስቃይ ትሕሱ ከም ዘላ ታደ ከቢድ ምዃኑ ሰብ ስሕቶ ኣይኮነን ከምዚ ገይራ ዓብያ ድሓን ንስማዓዩ ንቐፅል
9: ኣቦ ክኮ እስር እዩ ኢሎም ይነግሩኒ ሰሆ 9 ዓመት ምሉእ ሓቲተያ ነዳ ኣይፈለጥኒ ሽዑ ግን ብጣዕሚ ተሰሚዐኒ ምስ ቆልዑት ስለ ዝነበርኩ እንድዕኒ ናይ ብሓቂ ዛ ነገር እዚ ኣብ ልበይ እተያ ማለት እዩ ከይደ ገዛ ሽዑን ምሸት ንምፅደይ ምስ ረኽብኳ ድሕሪ ስራሕ ሓቲተያ ኣቦ ያበይ ዘሎ ዘይትነግርኒ ካብ ሓሲኺ ነግርኒ ሰይ ተሓቂ ዘይትነግርኒ ኣቆልዑት ከምዘይብሉን ኣለው ኢለ ይሓታ ማለት እዩ ሽዑኡ እታ ዝበለት ንቃል ኣይርስዓኒ ጓል ኬንኪ ዓብዪ ክሲ ኣበይ ኣሎ ኢልካ ከዓ ትሓትኒ ለኽኢላትኒ ሽዑ ግን ኣይነፀገትንን መሊሳ ክትሕስወኒ እውን ኣይደለየትን ኩሉ ኮፍ ኣቢላ ዋላ ቆልዓ ይኹን ጓል 9 ዓመት ኮፍ ኣቢላ ኩሉ ነገር ነገራትኒ ማለት እዩ ነዚ ምስ ነገረትኒ ከዓ ሽዑኡን ኣቦይ ብዘይገበን ብዘይወል ሓንቲ ነገር ተኣሲሩ ክትብለኒ ኮላ ነዚ ክርዳኣኒ ኣይክእልኒ ነይሩ ንምንታይ ዋላ ኣብ ትምህርቲ ይኹን ወላ ምስ ስድራ ቤትካ ምስ ዓባይ ኣነ ክዛረብ ከለኹስ ሓደ ሰብ ገበን ዝገበረ ሰብ ዝቐተለ ወይ ድማ ዝሰረቐ ሕማቅ ነገር ዝገበረ እዩ ዝእሰር ከምኡ ኢለ ኣነ ተማሂረ ሽዑ ኣብ ኣቦይ ክመፅእ ከሎ ግን ብዘይ ወል ሓደ ነገር ብዘይ ገበን ወል ሓንቲ ዝገበረ ዘይብሉ እዩ ተኣሲሩ ክብሉ ንከለዉ ነዚ ኣነ ክኣምኖ ይከብደኒ ነይሩ እዚ ነገረትኒ ማለት እዩ መጀመርታ ንሰሙን ኣቢሉ ንክልተ ሰሙን ኣቢሉ ተሓቢኡ ነይሩ እዩ ይዕርክቲ እውን ነጊሮምሞ ነይሮም እዮም ትፅበየካ ቆልዓ ኣለ ንምንታይ ዘይትኸድም ህደም ዝበለትኒ ግን

0: Naja, Dienst des Anleihe als über Usidat Lunera. Maado Ariato, Malet Fitni Fitri Akatazara Ruait Nanera, Trach Spaghetti Pasta Sensfoto, Pasta Sarihatus de Lunera. Schottaselt Anatel Eirom Kaimuslanerum, Maado Katrionera. Natas li abdat Ahli Habi Ahibato. Utas li Kahab Aslezekel, Nahanti. قال جزاؤه تسرح نمرت مسؤول إذا سئل باع عن إسكابني مسأك كحذاء دليل وحادي توع صنع تسأل إيقاع مع أهيب وعملتهم تسأل جنايته ولا سطن كل نجار كل جزء قل نجار أبي وتك عود كلهم شو عيس معني ما ناتو حنتو العاس نو بآخرة ببازكو زكو جري
1: كورا سمعتي سمعوا لهم مكم حنا انا نعلت نبغي تدرب زلا ازي دقهم كم خونو سنتاي مبلكم صحتكم امو اب قد قاعد اتو نفسهم ارحقوا ارحق قبل كم حسبوا دقهم اب غزا خوينهم ابو يا بيلو كبلو تحقشم مصيوم أبي قاضي له، إذا ما بدك جزء الله مكيم زولنا، حجي قا جل جل بحقو تات، أبا حقوين أباين كابكين دكارتن زي وسدون سلام من تاي كبلو خلو أول تاي سمعنا نيرو، مساتنا أبا حقو تاتهم أباين متيانهم، أبزنا تاي سلام تاي فاير مسانا فاير زي قبرو كبلو خلو تاي سمعنا نيرو، سدس لزلنا إنا دول، زي أتوم جن أب عدا خلا يا. እት ሲልኻ ሓጺባን ጫቶ ትሪኦ ለኹም ትኹሉ ዝበሃል ዘሎ ማለት እዩ ስለዚ እዚ ነዚታት እዮም እዞም ሚኒስትራት ኮይኖም ኩሎም ተሸይጦም ዝበልዎም ገንዘብ በሊዖም ዝበልዎም እሳቶም ዝበልዕዎ የብላዕ የብንዕኦም ይበልዕዎ ኣሎ ግን ድሓን ይሳላ ኢሳያስ ምጥሓን እምበር ምብላዕ ስለ ዘይፈልጥ ይጭፍልቑን ይርዕዱን ክንእሰር ድና ክንብላዕ እንዳሉ ይነብሩ እዮም ዘለዉ ኮይኑ ግን ኣብ ደገ ኮይኖም ግን ነዚታት ዝብሉ ከዓ ታሪኮም ከይለዓል ታሪኮም ከይዝከር ዝብል ዘሎ ከዓ መቸም ከም ሰብ ሰብ ዝኾነ እንታይ ስማ ግን ካብ ሰብእነት ዝወፀ ሰብ ስለ ዝኾነ ድሓ ንቐፅል መልክቲ ኢና
0: ኣሎ ንዓ ክገብራ ንዘይምኽኣለይ ኣብ ውሽጠይ ነብሰይ ሳምታይ ምስ ሓዘላ እየ ሳምታይ ምስ ሓስብ እየ ኣብ ቦይቲ ዝህሉስ ንዓይ ፀግዓይ ስምኾነኒ ዶ ኣጆ ክስምበለኒ ዶ ብፍላይ ከዓኒ ሓዱሽ ስተብ ክጅምር ከለካ ትምህርቲ ሓሊፍካ ድዩ ድራይቪንግ ላይሰንስ ሓሊፍካ ድዩ ዝኾነ ነገር ንከሕጉሰኒ ዘይኮነስ ነቦይ እቲ ኣነ ዝገብሮ ነገራት ነቦይ ክሕግዝቶ ኢለ ዝገብሩ ንሱ ዘይምፍላጡ ሞር ንዓይ ዘሕርቀኒ እዞም እስራት እዚኦም ከም ጀስት ፖለቲካ prisoners ክፍለጡ ኣነ ይደልኒ ከምቲ ዝበልኩ ኸ ልዕሊ ጥራሕ ናይ ፖለቲካ እስራት እዮም እዚኦም ከም ዳዊት ንባዕሉ ኣቦ እዩ ሓዊ እዩ መሓዛ እዩ መምህር እዩ ደጋፊ እዩ እቶም ካልኦት እስራት እውን ከምኡ እዮም ኣቦታት እዮም ስድራ ቤት ገዲፎም እዮም ተኣሲሮም ዘለዎም ሕጂ ናቶም ህላውነት ንምፍላጥ ቤሲክ ሂማን ራይት እዩ ኣብዚ ዓዲ ዋላ ኣብዚ ዓዲ ድኣ ይኹን ኣብ ዝኾነ ዓዲ ሓደ ሰብ ቀቲሉ ኸማን ኣበይ ከም ዘሎ እስሩ ቤቱ ናይ ግድን ኢኻ ክትፈልጥ ዘለካ ክሳብ መዓስ ክእሰር ከም ዘለዉ ናይ ግድን እዮም ክነግሩካ ዘለዎ ንሕና መንእሰያት ከለናሲ ንምንታይ ኢና ትም ኢልና ኣብ ጥጡሕ ሂወት ኮፍ ኢልና ንነብር ዘለና ኣብዘይ ጥጡሕ ሂወት ከለዉ እዮም ነብሶም ዘይቀደሙ ሪሶርስስ ኣለና ኣበይ ኬና ክንፍትሽ ኣበይ ኬና ናትና ኢንፎርሜሽን ከምነምፅእ ንፈልጥ ኢና ግን እታ ትም ትሕሸኒ ወይ ድማ ኖ ኣነሲ ነብሰይ ደኣ ክቐድመ ኢሎም ትም ዝብሉ ኣለዉ እታ ቤሲክ ሂማን ራይትስ ዝኾነት ነገር ሲ ንምንታይ ንዓና ካብ መንእሰያት መጠን ዘይትርዳኣና ሓንቲ ኣብ ሂወተይ ተስፋ ብዛዕባ ኣቦይ ተለኒ ተስፋ ኣምላኽ ጥራሕ እምበር ኣብ ህዝቢ ኣነ ተስፋ ይብለ ኢፋ ይወነ ቢ ኣነስ እዚ ኩነታት ክሪኦ ከለኹ መሊሱ ድኣ ይሕርቀንን እዮ ክህንን መረይ ተስፋ ኣይህበንን እዩ ተስፋ ኣብ ጎይታን ኣምላኽን ጥራሕ እዩ
1: ኩራ ሰማዕቲ ካብዚኣ ትምህር